እንዴ ሳህኛ ሪዊት ኢዝ ዋንት ኢት ዘሩሲ ሰድዚ አረ ማና ካፌ ኢላላ ሳንጃ ገላ ኢላ የኛር ኪሎ ካፌ ረግላላ ሱልላላ ሳሴ ጆም ኛር ኪሎ ካፌ ሙሰፋቾ ኛር ኪሎ ካፌ ሙኔ ክሲ ሙንግኖ ነው ቡማ ፈኒዮ ነው ንገል ዲማላኪ ዳዳ አይ ጆም ባኪ ኒ ኛር ዊት ኢዝ ዋንት ኢት ዘሩሲ ሰድዚ

እንደዛ ነው ሀጅሩ ጀፈስ ኢናሊ ሰይሞን ስሪ ሳሉ ጅሪዋና አሰለም ለዶን አዶ እኛነር ኩቶፈ ጀነቀይ ስሮዲ ኩኛነ ለሙጭ ገና ማሞር ነ ደንጋ ሲፍ ወሩንጋ ባይ ባይ ባይ ሞድ ሙ አጋል በኖክ ዶርኪ ኡዳልኪ አምግኖነ ዳይና ዋርዴ አድመሰን ማንቱ በኛር ዊትስ ኢዝ ዋንት ዊትስ ዘሩሲስ ዲዝ